0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ግንቦት 26 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሬዲዮ ጣቢያ የምናስተላልፈው የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። የቃለ ምልልስ ዝግጅቶቻችን ተከታተዋል። በቃለ ምልልስ ዝግጅታችን ከትዝብትና ተስፋ መጽሐፍ ደራሲ ኤመሪተስ ፕሮፌሰር ባዬ መምጋ ያካሄድነው ቃለ ምልልስ ቀዳሚ ክፍል ይቀርባል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትራሊያ መከላከያ ሰራዊት አባላት የዩክሬን ጦርን ለማሰልጠን ወደ ፖላንድ ሊላኩ ነው። የዩናይትድ ስቴትስ እና አውስትራሊያ ባህር ሰርጓጅ አቅርቦት ስምምነት በከፊል መለወጥ ተቃውሞ

0: መቀስቀስ ጀምሯል የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የውጭ ጉዳይ ሚኒስትር ፔኒ ዎንግ የቀድሞው ካቢኔ አባል ኢድ ሆሲክ መንግስት የኦከስ ስምምነትን አስመልክቶ ከዩናይትድ ስቴትስ ጋር ዳግም ድርድር ሊያደርግ ያሻል ማለትን ተከትሎ የኦከስ ባህር ሰርጓጅ መርከብ አዲስ ስምምነት ማለፊያ ነው ሲሉ ተከላክለዋል። ሌሎች ተጨማሪ የሌበር የምክር ቤት አባላትም በበኩላቸው የአውስትራሊያ መንግስት ስምምነቱን ዳግም ሊከልስ እንደሚገባው ድምጻቸውን ማሰማት ጀምረዋል። ቀደም ሲል ከዩናይትድ ስቴትስ ጋር በነበረው የኦከስ ስምምነት መሰረት ሁለት ያገለገሉና አንድ አዲስ ባህር ሰርጓጅ መርከቦችን ለመግዛት የታለመ ሲሆን ዩናይትድ ስቴትስ ሐሳቧን በመቀየር ሶስቱንም ለአውስትራሊያ የምትሰጣቸው ባህር ሰርጓጅ መርከቦች ያገለገሉ እንደሚሆኑ አስተውቃለች። ዩንና ፔኒ ዎንግ ዛሬ ማለዳ ላይ ከቻናል 9 ጋር ባደረጉት ቃለ ምልልስ የባህር ሰርጓጅ መርከቦቹን ስምምነት አስመልክቶ ካቢኔው ዳግም እንደማይመክረበት ቁርጥ ባለ አንደበት ተናግረዋል። የቀድሞዋ የካምብራ ሊብራል ፓርቲ መሪ ሊያን ካስሊ ከሊብራል ፓርቲ አባልነት ለቀው ወደ ግል የምክር ቤት አባልነት ዞረዋል። ካስሊ የሊብራል ፓርቲን ለሰባት ወራት የመሩ ሲሆን ከአመራር ኃላፊነታቸው ብቻ ሳይሆን ከናካቸው ከፓርቲ አባልነታቸውም ለቀዋል። የፓርቲውን ድርጅታዊ ባህሪ ሲገልጡ በቅጥፈት ዛቻ፣ ቁልቁል መመልከትና ማስፈራራት የታጀለ መርዘኛ ባህል ነው ብለዋል። ሆኖም አዲሱ የካምብራ ሊብራል ፓርቲ መሪ ማርክ ፓርትን ፓርቲው መርዘኛ ባህል እንደሌለው አስተባብለው ይሁንና የዛቻዎችን ጉዳይ አስመልክቶ ስጋቶች እንዳላቸው አልሸሸጉም። እስራኤል ምንም እንኳን ከሂዝቦላ ጋር በከፊል ተኩስ አቁም ስምምነት ላይ ደርሳ ያለች ቢሆንም በደቡብ ሊባኖስ ወታደራዊ ጥቃቶቿን ቀጥላለች። የሊባኖስ የጦር ሚኒስትር እንዳስታወቀው በቅርቡ በተፈጸመው የእስራኤል ጥቃት 10 ሰዎች መገደላቸውና 130 ያህል መቁሰላቸውን አስታውቋል።
1: We will continue to have serving men and women.
0: በዚሁ ወደ ውጭ ምንዛሬ ተመናመረልን። አንድ አውስትራሊያ ዶላር 113 የኢትዮጵያ ብር ከ85 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ላካፋ ይችላል፣ ዝቅተኛ 12 ከፍተኛ 19። ሜልበርን ይዘንባል፣ ዝቅተኛ 10 ከፍተኛ 14። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 13 ከፍተኛ 22። ፐርስ ፀሐያማ ይሆናል፣ ዝቅተኛ 6 ከፍተኛ 19። አድላይድ ላካፋ ይችላል፣ ዝቅተኛ 10 ከፍተኛ 15። ሆባርት ይዘንባል፣ ዝቅተኛ 9 ከፍተኛ 13። ካምብራ ለከፋ ይችላል፣ ዝቅተኛ 5 ከፍተኛ 11። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 20 ከፍተኛ 31። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትራሊያ መከላከያ ሰራዊት አባላት የዩክሬን ጦርን ለማሰልጠን ወደ ፖላንድ ሊላኩ ነው። የዩናይትድ ስቴትስና አውስትራሊያ ባህር ሰርጓጆች አቅርቦት ስምምነት በከፊል መለወጥ ተቃውሞን መቀስቀስ ጀምሯል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: በዚሁ ቀዳሚ ወደ ሆነው ቃለ መልሳችን እናልፋለን። ከትዝብትና ተስፋ ደራሲ ኢሚሬትስ ፕሮፌሰር ባየ ኢማም ጋር ያካሄድ ነው ቀዳሚ ክፍል ነው ነሆን
6: ከጥበብ ማዕድ
7: SBS Radio
8: በጣም ጥሩ ጥያቄ ነው።
9: ትዝብ ተመጀመሪያ የራሴ ነው መታዘበው ደግሞ አካባቢዬን ነው። አካባቢዬን ታዝቤ ስል ተመልክቼ ማለት ነው ተለቅ ባለ ሁኔታ እና በተናጠልም በጥቅልም በቅርብም በርቀትም የሚታየኝን ነገር እና ያ የሚታየኝ ነገር ደግሞ በውስጤ የሚጭረውን ስሜት እና እንደ ስሜቱ ግለትና ብርደት የሚሰማኝን ስሜት በተለየ ቋንቋ በዝሩ በተራ አነጋገር ሳይሆን ተራ አነጋገሩ ላይገልጽልኝ ይችላል ስሜቴ ላይረካው ይችላል ብዬ ስለማስብ ለየት ባለ ግጥማዊ በሆነ መንገድ አወጣዋለሁኝና ይሄ ትዝብቱ የራሴ ስሜቱም የራሴ ግን ደግሞ እኔም ትዝብቴም ደግሞ ያካባቢ ስለሆነ ለአካባቢ ጭምር ነው መልእክት ነው እንዲጋሩኝ ነው ጭንቀቴን በብሶቴን እና ደግሞ በጭንቀትና በብሶት ባሻገር ተስፋ አለ እና ተስፋው ምን ሊመስል ይችላል ከዚህ አሁን ከማየው ከመለከተው በጎም ሆነ መጥፎ ነገር የሚከተለውስ ምን ይሆናል በጎ ከሆነ ለነማን መጥፎ ከሆነ ለነማን ግን መሰረቱ ዞሮ ዞሮ ሰው ስለሆነ እንደ ሰው መታዘብ አይቀርም እንደ ሰው ደግሞ ተስፋ ማየት አይቀርም ሰውንም ደግሞ የሚያኖረው አንድም ፍርሃቱ ጭንቀቱ ሁለትም ደግሞ ከዛ ፍርሃትና ከጭንቀት ባሻገር የሚታየው በጎ ነገር ነውና አንዳንድ ጊዜ ጭንቀቱና ብሶቱ ውስጥ ይመሰጥና በዛው ይቀራል ተስፋይ ቆርጣል አሻግሮ ማየት ይሳነዋል ሌላው ደግሞ ያን ጭንቀቱን ብሶቱን ያመጣበትን ነገር አይቶ ከዚህ በኋላ የሚመጣ በጎ ነገር ይኖራል ይሄ የበጎ ነገር አዋላጅ ነው የሚወለደው ማየትና ወደዛ ማሰብና መሸጋገር ይሻላል ብሎ መወሰንና ይሄኛውን ተወጥ አድርጎ በዛኛው ላይ አነጣጥሮ ማየት ወይም ደግሞ ያንን አሻግሮ የሚታየውን ብቻ ይዞ ይሄኛውን እንደለለ መቁጠርም ከላይ ሆኖ ሁለቱም ተያያዥ ስለሆኑ ትዝብቱ ለተስፋው ተስፋውም ደግሞ ለትዝብቱ ተስፋው ጋር ስትደርስ ያ ተስፋ ያልከው ነገር እንደገና የምትታዘበው ስለሚሆን ትዝብትን ይወልዳል ተስፋም ተስፋን ይወልዳል አንዱ ትዝብት ከሌላው ትዝብት ተነከረ ሊሆን ይችላል ተስፋውም እንደዚሁ የተነከረ ሊሆን ይችላል ወይ የባሰ የወረደ ሊሆን ይችላልና ያ ነው እንግዲህ ከልጅነት ጊዜ ጀምሮ ከገጠሩ ህይወቴ ጀምሮ እዚህ ድረስ ያደረሰኝ
5: በትዝብትና ተስፋ መጽሐፎ ቀዳሚ ገጽ ላይ የሚገኙ ጽሑፎ መታሰቢያነቱ የበጎ ዓላማ ችቦ ይዘው ለተነሱ ችቦአቸውን ተነጥቀው ለወደቁና ለተረሱ ይላል
9: በጠቃላይ ጥሩ የሚታዘቡ ሰዎች እና ትዝብታቸውን ደግሞ እንዲሁ በትዝብት ብቻ ሳይተው ወደ ተግባር ለውጠው ተግባሩ ደግሞ ትዝብታቸውም ተግባራቸውም ለሌሎች ብርሃን እንዲሆን ተነስተው የጮሁ እናንተም ታዘቡ እናንተም ተነሱ የሚሉ እና በዛ ውስጥ የጠፉ ወይም ደግሞ እስከ መጨረሻው የዘለቁቱ ጥቂቶች ይሆናሉ። ብዙዎቹ በየመንገዱ ያንን ጩኸታቸውን እየተነጠቁ ስሜታቸውን እየተነጠቁ ተግባራቸውን እየተነጠቁ እንደውም ይዘውት እንዳይቀጥሉ መንገዳቸው የሚዘጋባቸው መብራታቸው የሚጠፋባቸው እና በሌላ መብራት የሚተኩ ማንኛቸውም የሰው ልጆች ማለት ይቻላል በዓለሙ በምድሪቱ የዚህ አይነት ሁኔታ ተነስቷል። የዚህ አይነት ችቦ ይዘው የተነሱና የወደቁ ተሳካላቸው በመጠኑ ተሳካላቸው ሲባልም እንደገና የሚወድቁ ይሄ መነሳትና መውደቅ ያለ ነገር ነው። ከትዝብት ነው የሚነሳው እና ይሄንን ወደኛ ጠበብ አድርገን ስናመጣው አተኩሬ ግጥሙንም ሲጀምር ያነሳዋቸው የኔው ቢጤ የኔው የእድሜ እኩያ የነበሩት የዩኒቨርሲቲ ተማሪዎች መሬት ላራሹ ላብ አፍሳሹ ትምህርት ለሁሉ ነፃነት ለሁሉ ሀገር ይለወጥ ሀገር ይሻሻል ድህነት ይብቃ ሁሉም ይማር እያሉ የጮሁ የዩኒቨርሲቲ ተማሪዎቹ የስልሳዎቹ የሰባዎቹ ከዛ ድረስ የነበረው አንድ የኔ ቢጤ ትውልድ እነሱ ናቸው። የወደቁትም የተረሱትም እነሱ ናቸው።
5: የሀምሳ ዓመት የግጥም መድበል ሳዘጋጅ ማንንም አላመከርኩም ብለዋል። ለምን?
9: ትዝብትን ነው የሚወልደው እና ትዝብቱ ደግሞ ያው ስሜት ነው። አካባቢህን አይተህ ይህም አለ እንዴ ለካ ብለህ ያንን ያ ደግሞ እንደዚህ አይነት ስሜትም አለ እንዴ ብለህ ወደ ስሜትህ ስትገባ እና ያን ስሜት እንዴት አድርጌ ላውጣው ብለህ ስትጨነቅ ስትጠበብ ቃላት ስትመርጥ ሀረጉን እንደዚሁ ስታስተካክል እንዴት አድርጌ ባወጣው ይሻላል ብለህ ጊዜ ትወስዳለህ እና አንድ ግጥም ባለ አንድ ገጽ ባለ ሁለት ገጽ ግማሽ ገጽም ሊሆን ይችላል። ወይም ደግሞ ቋጠሮ ብዬ እንዳነሳኋቸው ባለ ሶስት ባለ አራት መስመሮችም ሊሆኑ ይችላሉ። እነሱን ስጨርስ የሚያሳስብህ ሌላ ነገር እንዳለ ነው። ያንን አውጥቼ እስቲ ቆይ ከዛ በኋላ ለሰው አሳየዋለሁ ስትል ጊዜ ይወስዳል። በሌላ በኩልም ያንንም አውጥተህ ለሰው አደባባይ ለወዳጅም ለዘመድም ለመግለጽ ስታስብ አንዳንድ ጊዜ ሁኔታውም ላያመች ይችላል። በተለይ በደርጉ ዘመን ወጣቱና ደርጉ ያው የነበርንበትን ሁኔታ የሚታወቅ ነው። የአይጥና የድመት አይነት ነገር ነው የነበረው እና አደገኛም ነበር። አሁን አንዳንዱን ክፍለ ሀገር ሄጄ እዛ ብልጭ የሚልኝ ነገር ጽፌ አውጥቼ ለማንበብም አስቸጋሪ ነው የሚሆን የነበረው። ነፃነቱ አልነበረም። ሳንሱሩም ከፍተኛ ነው የነበረው። ትንሽ በንጉሱ ጊዜ ይሻል ነበር። ከዛ በኋላ ግን የመጣው አስጨናቂ ነበር እና ዝም ብሎ ማቆየት ይሻላል፣ እየጻፉ ማቆየት ይሻላል እና ደግሞ እንደዛ ሲሆን ነው የሚሻለው። ምክንያቱም እንደገና ባየኸው ቁጥር የግጥም ነገር ለነገሩ የማንኛውም ነገር ማለት ይቻላል፣ በተለይ ግጥም ላይ ዛሬ ጽፌ ጨርሻለሁ ያልከውን የዛሬ ሳምንት መልሰህ ስታነበው የምታየው ነገር አለ ወይ? ከቅርጹ ወይ ከይዘቱ ወይ ከትዝብቱ ወይም ከተስፋው ጋር የሚገናኝ መሻሻል ያለበት ነገር ነው የምታየው እና ያንን እንደገና ስታሻሽል፣ ስትጥል፣ ስታወጣ፣ እንደገና ስትጽፍ አይ ይቆይ ይሄ ነገር እያልክ መጨረሻ ላይም ሆን ብዬ ነው በቃ አይ አሁን ዝም ብዬ ነው መጻፍ ያለብኝ ለማንምም አላሳይም። ሲግደለም አንድ ቦታ ሲደርስ ይወጣል ራሱ ፈንቅሎ የራሱ ጊዜ ይኖረዋል፣ ባላስቸኩለው ይሻላል በሚል ነው እና መሻሻል ነገር ነበረበት፣ ጊዜውም አይፈቅድም። በእኔም በኩል ደግሞ አይቆይ ገና ይብሰል የሚል ነገር ነበረ እና ወደ ቤተሰቤ ነው ወደ መጨረሻው አካባቢ እና አንዳንድ የቅርብ ወዳጆችን ወደ መጨረሻ አካባቢ ላይስ ይውጣ ብዬ ለአንዳንዶቹ ሳወያይ ነው ግፊቱ የመጣው እና ወደ ህትመቱ ሀሳብ የመጣሁት። ለዚህ ነው የቆየው።
5: በአንድ በኩል መቆየቱ ማለፊያ ነው፣ ልክ እንደ ወይን ያደረ ሲሄድ ጠንክሮ መውጣቱ አልቀረም። ተመልሰውም እንደዚሁ በመዳሰስ እንደገና በበሰለ ወይም ከወቅቱ ጋር በሚራመድ መልኩ ማቀነቱ ለአሁን ላለው አንባቢ መልካም እድል ነው። በመዘግየቱም ደግሞ ግጥሞቹን እነሱንም ህይወት የሚመለከታቸው ሰዎች ሳያያቸው ያለፉም ካሉ ሀዘን ነው። ለማንኛውም ግን በረከቱ አሁን ይኸው ደርሷል። ስራዎቹ ውስጥ በርካታ ነገሮችን ያካተተ ነው። ከሀገር ፍቅር ስሜት መታሰቢያነቱ ላይ እንዳነሱት ራሳቸውን ለሀገራቸው የሰጡ ዜጎችን ሞገስ ያለበሰ ክብር ያለበሰ ነው። ከዛም ባሻገር ከፍቅሩም ከሀገር ተስፋም አይደለም አልፎም ባህር ተሻግሮም ሙሾ ለሳዳም ሁሴን በሚል ሁሉ አንስተዋል። ይሄን ሁሉ አካታች ያደረገውት የአምስት ዓመት ጉዞን ወደኋላ መለስ ብለው ሲያስቡ አሁን አምሮ ውስጥ መጥቶ ግዘፍ ነስቶ የሚታዩት ብርቱ ግጥም የትኛው ነው? በእርግጥ ከአንዱን ከአንዱ ማበላለጥ አዋኪም ቢሆን
9: ሳዳም ሁሴን የሚለው ሳዳም ሁሴን ምሳሌ ነው። ተምሳሌት የሁለት ሀያላን ምናልባትም የሁለት ሃይማኖታዊ ኃይሎች ግጭት የወለደው ሊሆን ይችል ይሆን ወይ? የሱኒና የሺአ፣ የእስላምና የክርስቲያን፣ የምስራቅና የምዕራብ፣ የዓለማዊና የመንፈሳዊ ግጭት ተምሳሌት። ግጭቱ ደግሞ ሃይማኖታዊ ይምሰል እንጂ መሰረቱ ኢኮኖሚ ነው፣ ስልጣን ነው። የንብረት፣ የሀብት፣ የመሬት፣ የሀገር ባለቤት መሆንና ያንን ባለቤትነት ይዞ የመቀጠል እና ያለማስቀጠል። ሳዳም ሁሴን በሀገሩ እንደ ማንኛውም አምባገነን መሪ አምባገነን ነው፣ የታወቀ ነው። አምባገነንነት እሱ ምሳሌ የሆነ እንጂ የትም ዓለም የነበረ አምባገነንነትን ነው የገለጸው፣ ስልጣንን ነው የገለጸው። ስልጣኑ ሃይማኖታዊ ይምሰል፣ ጎሳዊ ይምሰል፣ ዘራዊ ይምሰል፣ ዞሮ ዞሮ መሬት ሲነካ ኢኮኖሚ የዘይት ባለቤትነትና ያንን ባለቤትነት የመጠበቅና የማስነጠቅ ያለማስነጠቅ ግጭት ነው። የምዕራብና የምስራቅ የባለ ኃይልና ኃይል የለሽ የሆነ ግንኙነት፣ የሁለት አምባገነን ዓለም ግጭት፣ የሁለት አምባገነን ሃይማኖት ግጭት፣ የሁለት ርዕዮተ ዓለም ግጭት እና ዞሮ ዞሮ መሬት ላይ ሲያርፍ የኢኮኖሚ ግጭት፣ በኢኮኖሚ ላይ የተመሰረተ የስልጣን ሽኩቻ፣ ያንን ለማሳየት እሱን እንደ ምሳሌ ያኔ በወቅቱ ብልጭ ያለልኝ ትዝብት ስለነበረ ገሃድ ነው የነበረው እንደሚታወቀው የኢራቅና የኩዌት ጦርነት በ1991 አካባቢ መሰለኝ የነበረው ኩዌትን ሄዶ ሲወር ዘይትን ነው ለመውረር የፈለገው እና አሜሪካኖቹ ደግሞ ፍላጎት ስላላቸው በዲሞክራሲ ስም ያንን ለማቆም እና የራሳቸውን ጥቅም ለማስጠበቅ የሁለት ዓለም የሁለት ሀያላን ኢኮኖሚ ግጭት ነው። ዞሮ ዞሮ የተለያየ መልክ ቢኖረውም እና በየትኛውም ዓለም ያለ ነገር ነው። ዓለም አቀፋዊ የሆነ ትዝብት ነው። ለሚታዘብ ሰው ዓለም አቀፋዊ የሆነ ግጭት ነው። ያለ ሀቅ ነው። ባይሆን ጥሩ ነበረ። ሲሆን ደግሞ የእሱ መጨረሻ ቀን በአደባባይ ሲታይ ያን አሜሪካ ነበርኩኝ። የዕለቱ ዕለት ሲሰቀል ነበር የማየው እና ያ የፈጠረው ስሜት ነው። አምባገነንነት ምን ማለት እንደሆነ ምን እንደሚያደርስ መውደቅና መነሳት ነው እዛ ላይ ለመግለጽ የፈለግኩት እና መውደቅና መነሳት በሱ ብቻ አይደለም። በኋላም በምዕራቡም ዓለም ታሪኩን ስናየው የነ ሂትለርን የነ ሙሶሎኒም እንደዛ ነው አወዳደቃቸው ሁሉ። የእኛም ዓለም በቅርቡ በምናየው የእኛን ዘመዶች እነ መንግስቱ ኃይለማርያምን ስናይ እንደዛ ነው። አሁንም እየሆነ ያለው አካባቢያችን እኛም ሀገር ህወሓት ሰዎች አነሳሳቸውና አወዳደቃቸውን ስታዩ እንደዛ ነው። የዚያድ ባሪ ጎረቤታችን፣ የሊቢያው ጋዳፊ አነሳስ አወዳደቅ ስታየው ምንድን ነው ይሄ? ምንድን ነው ሊያስተምረን የሚችለው? ስለ ሰው ልጅ ባህሪ፣ ስለ ግላዊ ፍላጎት፣ ስለ ግላዊ ስልጣን ምን ያህል አረመኔነት ነው? ሰብአዊ ሁነን ተፈጥረን ኢሰብአዊ የሆነ አካሄድ አወጣጥ እና ያ ደግሞ መጨረሻ ላይ ኢሰብአዊ በሆነ መንገድ የሚፈጸም አወዳደቅ የሚያመጣ ነገር ይሄ አንዱ ትዝብት ነውና የትም ሀገር ያለ የነበረ ነው። ሳዳም ሁሴንን ለምሳሌ ነው አመጣኋቸው።
5: ከአሁን ግጥም ስራዎቹ ውስጥ በቅንጭቡ ለአድማጮች ጆሮ ቢደርስ መልካም ይሆናል ብለው የሚያስቧቸው አንድ ሁለት ግጥሞች ይኖራሉ?
9: እንጀራ የሚል ግጥም አለ፣ እሱን ላነበው ይችላልሁ። እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይኸው አንዱን ካንዱ። አልጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ውሎ ከዋለበት አድሮ። አልራመድም ቢል ፈንቅሎ ከስሩ ሊጥለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሽ አየሩ ሲሳሳ ሲማጠጥ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ለማቱ ባዶ ሆኖ ቋቱ። አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ እየተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ። ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበረ ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ። እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ። እንጀራ አለ ብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንቅ አልቦ ጎዳና ህይወት ሲታወሰው።
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
10: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
11: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። SBS አማርኛ Facebook
5: በዚሁ ወደ ቀጣዩ ቀለበልስ ግዛችን እናልፋለን። ከድምጻዊ ጌታቸው ካሳ ጋር በየወዘመን በነበረበት ወቅት ያካሄድነው ነው ለዝክረ መታሰቢያው እንሆን።

0: ድምፃዊ ጌታቸው ካሳ ከ49 ዓመት በላይ በሙዚቃ ህይወት ውስጥ አሳልፈሃል። ወደ ሙዚቃ ዓለም ወደ 6 ዓመት ልጅ ሆኜ ነው የገባሁት ብለሃል። እንዴት ነበር የ6 ዓመት ልጅ ሆነ ወደ ሙዚቃ ዓለም ተስበ ልገባ ይቻልከው?
1: 6 ዓመት ልጅ ነኝ። በዛ ጊዜ አባትና እናት ይለያያሉ። ትልቅ ሬዲዮ ነበረ። ሬዲዮ ከላይ ሸክላ ማጫወቻ ያለው። በስድስት ዓመቴ ስለያዩ እናትና አባት ብዙ ጊዜ ሙዚቃ ሰማለሁ። ሸክላ ማጫወቻው አባቴ ነው። አብዛኛው ጣሊያንኛ ሙዚቃ ነው። ብዙ ጊዜ ስሰማ የጣሊያንኛውን ኢሚቴት አደርግ ነበረ። አዝማሪና ሚል ስለ አስመራ የዘፈኑትን የሰማው ብቻዬን ጫወተው ነበር።
2: Sei nata da smara.

0: እና ራሱ አባት የሚሰማ ነበር። እርግጥ እንግዲህ ልጅ መሆኔን ስለማያውቅ ሌላ ነገር አያስብም። እርግጥ የቆየው ሴድ ትንሽ ደስ አላለውም። ሙዚቃ ላይ ነው ያለሁት። ማንያን ሬዲዮ የት እንዳደረገው አላውቅም። እኔም ትንሽ ልጅነት ስላለ ነው ትንሽ ደስ አላለኝም። እዛው ሬዲዮን ስለጠፋ የት እንዳደረገው አላውቅም። እና ከዛም በኋላ እንግዲህ ወደ ሆያ ሆዬ ገብቻለሁ። ሆያ ሆዬ ደግሞ በሙዚቃ ዓለም ውስጥ አሁን ሳየው አሁን ትንሽ አሜሪካ ስለቆየውኝ ምን ትንሽ ሳይሆን ብዙ ጊዜ ነው ቆየውን። እርግጥ ትምህርት ቤት አልገባሁም። የብሉዝ የሚጫወቱ ጓደኞች አሉኝ፣ ሌሎችም እንደዚሁ ጃዝ የሚጫወቱ አሉ። ይረዱኝ ነበረ። ፒያኖ እንድጫወት አድርገውኛል። በሁለቱ ጥያቄ ነበረ እንዴት ሙዚቃ ዓለም ውስጥ እንደገባሁ እነሱን ጠይቀው ነበረ። ነገርያቸው ድራመር ከሆንክ ፒያኖ መጫወት ትችላለህ ብሎኝ ፒያኖ እንድጫወት አድርገውኛል።
1: እንዳልከው ድራመርና ዘፋኝም ነበርክ። በመጀመሪያ ከህዝብ ጋር ያስተዋወቀ የመጀመሪያው ዘፈን ምን ነበር?
0: በዛ ያሳውቀኝ ዘፈን እመኛለሁ የሚለው ነው።

0: dare.
1: Magnano, የፈጠረው ሀረር ነው። ሀረርም ደግሞ እንደዚሁ ለአንድ አመት ቆይቼ ነበረ።
2: ለመጀመሪያ ጊዜ የዘፈንከው የፓትሪስ ሉሙምባ የምሽት ክለብ ውስጥ ነው?
1: ልክ ነህ። ፓትሪስ ሉሙምባ ድራም የተጫወትኩ ነበረ። ከኔ ጋር የሚጫወት እንደውም ከፖሊስ ኦርኬስትራ የጠፉ የመጡ ደሞዙስን የማያበቃቸው ማታ ማታ ይሰሩ ነበር ከኔ ጋር ፓትሪስ ሉሙምባ። ልክ ነህ።
2: መኛለው ከህዝብ ጋር ካስተዋወቀ በኋላስ ወደ ሌላ የምሽት ክለቦች ሄደ ሰርተ ነበር ከፓትሪስ ሉሙምባ ሌላ?
1: ቬኒስ ክለብ ፒያሳ ያለው እዛም አቦከ የሚባል ያሰራን ጀመር። ወነቱ ተክሌ የሚባል ጡ ታሪስ ነው ከአስመራ ነው የመጣው። ሌላ ቦታ ነበር የምንታወቀው፣ አብረን ነበር የምንኖረው። ትዝታን ልንፈጥረው ችለናል ማለት ነው። ትዝታን በስሎና በኳስ ረድቶኛል እሱ። ቬኒስ ከቬኒስ በኋላ ወደ ዋሸበል ሄደናል። ከዋሸበል በኋላ ወደ ሂልተን ሄደናል። ይህ ሁሉ የሚገርም ነገር ነው። ትዝታ የሚባለው ነው በጣም ፌመስ ነበረ። ለማየት የማይመጣ የለም፣ ለመስማት የማይመጣ የለም። ማየት ክለብ ውስጥ ነው ዋብሽበል ሂልተን ሆቴል።

0: Então, que diga bom bola, aí do celular, não, não, antes eu meti tudo de frente agora, casa bola, eu ia do tamo, mas para mais que tem bala, eu sei lá, que zing, por americano, para você do yellet, americano, né, tchuna, mas não.
1: የአሜሪካን ሀገር የሙዚቃ ህይወትህ ምን ይመስል ነበር? መጀመሪያው ከ1981 እስከ 1986 ነበር እዛ ቆየው።
0: ፈረንጅ አቋጥር 1981 ነገባነው 81 ገባን ቦነቹ ቅድም እንደተከስኩል በየሮሳንቱ ነው ሰራው። እግድ ሾው ሰርተን ነበር። ትልቅ ሾው የሰራውትም ደግሞ ሳውሳለው በወታደር መንግስት ጊዜ ነው። ትልቅ ራብርቶ ነበረ ኢትዮጵያ ውስጥ ማወኖቹ ለዛ ለራብ ሰርተን ዝገኞቹ ልምረባ ችለናል። እና በርግጥ ከባድ ነው። እዛም ያለ እንኳን ሙዚቀኛ ያው እናንተ ጋም ሳይኖር አይቀርም መንገድ ላይ የሚጫወት አለ። ምክንያቱም ሀብታም ሰው አግኝቶት ወይም ጥሩ ሙዚቀኛ መሆኑ አውቆ እንዲወስደው ነው። እኔ ግን ያው የአገሬ ሰው ኢትዮጵያ ሮስላን ስለምሰራ አገራጅ ሰዎች ስለማያቆኝ ከጣውሶና
1: ማስዋለም ይደኝ ጥሩ ግዛ ሳልካለ ነው ማለት ይችላል። አሜሪካም በ1986 ወደ ኢትዮጵያ ዳግም በተመለስ ጊዜ አንዱ ያወጣው ሙዚቃና ዛሬም ድረስ ሁሌም የሚታወሰው መሄዴ ነው እኔ በሉደን አሁን አመሰግናለሁ የሚለው ነበር። ከሱ ዘፈን ጋርስ የተያያዘ ታሪክ ምን አለ?
0: 1981 ነገ ባኑ አሜሪካኑስ ስመራ ወሳንትም እየሰራው ከስመራ ጀርባ ነበር መኖረው። መንገዱ ኮሎምቢያ ሮድ ይባላል። ሆኖቱ ዛሆኜ ንወድሻለው።

0: ወደ አራት አመት ይፈጅብኝ ሜሎዲዎችን ሜሎዲ ተላላውን መጀመሪያም ሰርቫት መኛለው ሜሎዲ የራሴ ነው ባውሉ ከስድስት አመት ጀመርኩ ስለ ወደ ኋላ መለስና በስድስት አመት ጀመር እግዚአብሔር ይሰጣል ዝም ብሎ አይደለም ዘፋኝውን ሁሉ ማለት ነው ለገንዘብ አይደለም ሰራው
1: እንከነ
0: እና በእውነቱ አራት አመት ነው የፈጀብኝ የዘፈኑ ወደ ኢትዮጵያ ውስጥ ገብቼ እንደገና ማንኖን ይሰራው ችያለው እንግዲህ ኢትዮጵያ ውስጥ ደግሞ ከኢትዮስታር ባንድ ጋር መጀመርኩት እዛ ሂልተን ተመልቼ ሂልተን ለዘጠኝ አመት ነው መጀመሪያ የሰራሁት በኋላ ሁለት አመት ሰርቻለው ዘፈኑም ተሳካ ወደ ጊዮን ስንሄድ አንድ አመት ጨመርንበት በሶስት አመት ውስጥ ሊሳካ ችሏል ዘፈኑ ማለት ነው ማታ ማታ የሰራ ነው ቀንቀን እናጠናለን ማታ ማታ እንሰራለን ማለት ነው በእውነቱ ጥሩ ሆኖ ሊሳካ ችሏል ተሳክቷል አሁንም ያለው ጀኔሬሽን በየክለቡ ሂልተን ሄዳለው ሌላም ቦታ ሄዳለው አብዛኛውን የኔን ዘፈኖች ነው የሚዘፍኑት አብዛኛውን ደግሞ የጥላውን ዘፈን ነው የሚዘፍኑት በእውነቱ አም ሀፒ ደስ ብሎኛል
2: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've given up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ sps.com.au/amharic ይጎብኙ ወይም የኤስፔስ ኦዲዮ አፕን አሁኑን ይጫኑ የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ
1: ወደ ኢትዮጵያ አንደኛውን ተቀለለን የገባው ወይስ ለጊዜው እዛ ለመቆየት ወደ ኢትዮጵያ ተመለስከው?
0: በቃ ቀድም ለተቀስኩት ምሮ የደና ነው ህዝብም እንግዲህ አምሽምለ እኔ ብርቅ ነኝ ማለት ይችላልው እንግዲህ በየትኛውም ዓለም አበርክ ቀድም ለተቀስከው አሁን አምሳ አመታኛ ሊሞላኝ ጀመርኩበት አንበርሰሪ አከብረዋለሁ ትንሽ ጊዜ ነው የቀረው ኔክስት ኢየር ወደ ሰባ ገባለሁ ማለት ነው እኔም ቦነቹ እንግዲህ ሁሉ ነው ያለሁት ማለት ይችላለሁ። የገባሁትም ደግሞ ኢትዮጵያ ውስጥ ምሬ አገሬ ውስጥ መሻል ነው ለስላይ።
1: የአገርን ነገር ካነሳ የአገር ፍቅር ስሜት ጋር የተያያዘም አገሬ እናትንኳት የሚለው ሙዚቃ እንደዚሁ በጣም ተወዳጅና ገናና ነው። ቱንስ እንዴት ነበር የሰራው?
0: በዚህ ዓለም የለም አቶ ጸጋ የሚባል በጣም ያቀርበኝ ነበር። የማሶቅ የምስር አልፌር ነበረ። ልክ በዛ ጊዜ አንድ ወንድማችን እዛው አብሮ ይሰራል ከሱ ጋር ግጥሙ ይጽፋል። ግን ግጥሙ በጣም ትልቅ ብዙ ነው። እንዴት ብዬን እንገር ስለ ንጉሶች አለ ብዙ ነገር አለ። መርጠም ከዛ ውስጥ ያወጣ ነው። ከማስታወቂያ ሚኒስቴር ሊሰጠኝ ልክ ደግሞ ጊዜው የሶማሌ ጦርነት ጊዜ ነበረ። የሚገርም ነው። ከሶማሌ ጋር ግጭት ነበረ።
1: ልክ ነው።
0: እና ሜሎዲውን ያወጣሁት ቅድም መጀመሪያ ለጠቀስኩት የሲማ መሬ ስድስት ዓመት እንዳልኩ ስጦታም ያስፈልገዋል። ጠዋት በኛ በኢትዮጵያ አቆጣጠር በኢትዮጵያ ሰዓት አቆጣጠር 9 ሰዓት ገባን ማስታወቂያ ሚኒስቴር የጨረስነው ወደ ምሳ እዛው በልተን ያው እዛው ሬስቶራንት አለ እዛው ውለን በ9 ሰዓት ነው የጨረስነው ከሰዓት በኋላ እንግዲህ አንድ 7 ሰዓት ሰዓት አይቀርም እና ወንቹ ሜሎዲውን የፈጠርኩት እዛው ነው ግጥሙ ሲሰጠኝም ደግሞ ከማስታወቂያ ሚኒስቴር ነው ልክ እንደነ እንግዲህ እንደ አሜሪካ እንዳየሁት ዊ አር ዘ ወርልድ ኢን ዘ ሰሩት ዶም ሶስት አራት ሙዚቃኞች ናቸው ሜሎዲውን ላሳኩ ይቻሉት እንደ ማይክል ጃክሰንም አለበት እንደመሰለኝ እና በሆነቹ አገሬን አትንኳት አሁንም ድረስ ሰማዋለው።

0: ጌታቸው ካሳ ሲባል ሁልጊዜም ስምህ በተለይ ጎልቶ የሚነሳ ከሙዚቃ ስራዎቹ ውስጥ ከትዝታ ጋር ተያይዞ ነው። ጌታቸው የትዝታ ንጉስ የሚል ቅጽል ስም ሁሉ አስገኝቶልሃል። ትዝታን እንደገና አሁን አገር ቤት በአዲስ መልክ ለመስራት ሀሳብ አለ ወይስ እንዳለ በዛው ያንኑ የቀደም ሲል የተቀናበረውን የትዝታ ሙዚቃ ነው መልሰህ ለህዝብ ለማስደመጥ ያለ ህሳቤ?
1: አሉኝ ሜሎዲዎች አሉኝ፣ ሞክራለሁ። ግን ከባድ ነው። በሙዚቃ አለም ውስጥ ነው አንድ ባንድ ለመያዝ እንደዚህ እንደዚህ እናድርግ ለማለት ነው ከፊተኛው አሁን እየከበደ ነው ያለው። ድሮ በእኛ ጊዜ ለምሳሌ በዋልያስ ባንድ ወይም ደግሞ ኢትዮ ስታር ባንድ አምስት አመት ሰርተናል አብረን፣ አንድ አራት አመት አብረን ሰርተናል። ዋልያስ ባንድ ግን መጀመሪያ የሰራሁበት 17 አመት ሰርተናል። እንግዲህ እሺ ሞክራለሁ። አንድ አምስት ዘፈኖች አሉ ሞክራለሁ። ናይሮችን ዘፈን እንግዲህ ዝም ብዬ መስራት የምችላለሁ ባይ ነኝ።
0: አንዱ አውስትራሊያ ካሁን መተህበት የማታውቀው ሀገር ነው በሙዚቃ ስራ። ወደዚህ ወደ አውስትራሊያ መጥተው ብዙ በርካታ አድናቂዎች አሉና እሱን በሙዚቃ ስራዎችህ ለማስደሰት እንደው ሀሳብ የለም?
1: ጥሩ ጥያቄ ነው ካሳሁን፣ ጥሩ ጥያቄ ነው። ደስ ነው የሚለኝ ምክንያቱም አሜሪካ እንደገባው ከዚህ ሂልተን የሚሰሩ ኢትዮጵያ ውስጥ ሂልተን የሚሰሩ ወደ ብዙ ጊዜ አውስትራሊያ ሄደዋል ይመስለኛል። ከዛ ደውሎ ነበረ አሜሪካን እና እነሱም መጥቶ ይጠይቁ ነበረ አውስትራሊያ እንዴት ነው ማሚዩ ነበረ። አሜሪካን ደግሞ የኖርኩት እኔ ቅድም አልጠቀስኩልም እንጂ ኢሌጋል ነው የምኖረው፣ ስራዬን ግን እሰራለሁ። አውስትራሊያ ጠይቆ ነበረ መሄድ መውጣት አልችልም ነበር እና አሁንም ቢሆን ደስ ነው የሚለኝ አውስትራሊያ ማምጣት ማለት ነው።
0: እሱ እውነት ነው። መጥተህ መድረክ ላይ ጊዜ ነስተህ የምናየበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ድምፃዊ ጌታቸው ካሳ ስለ ቃለ ምልልሱ እናመሰግናለን። በ50ኛው ዓመትህ የሙዚቃ ክብረ በዓል ላይም ድጋሚ እንደምንገናኝ ተስፋችን ነው።
1: ካሳሁን በጣም ደስ ነው። እኔ ደግሞ ያለፈው ጊዜ እንዳስታወስኩ ጉንፋን ይዞ ነበረ። ዛሬ ጥሩ ጊዜ የተገናኘ ነው። እውነቱ እንግዲህ ላምተን መንካ ጊዜውን እዛም ኢትዮጵያ ሆኖች እንግዲህ ጥሩ ነገር ያጋጥማቸዋለሁ። አመሰግናለሁ።

0: Customer Mud.
1: SBS Radio.
2: እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይሄው አንዱን ካንዱ አልጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ውሎ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጥለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሻ አየሩ ሲሳሳ ሲማጠጥ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ሌማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ እየተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበር ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራን ለብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንቃልቦ ጎዳና ህይወት ሲታወሰው ቁልቁለቱን ሲወርድ መልካውን ተሻግሮ እህል ብሎ ሲቀር እህል እንዳላድሮ ማንም ሳያግደው ከጧት እስከ ማታ የትም የሚሰደው መች ሌላ ሆነና ጠላቱ እንጂ ሆድ ነው። ከስር መሰረቱ ከጥንት ከጧቱ ከአዳምና ሔዋን ከጸበለሲቱ ካቤልና ቃየል ከወንድም ቅናቱ ከኤሳው ብክሩና ከአባት ምርቃት ከያዕቆብ ፍርሃት ከርብቃ ብልሃት ከያኔ ጀምሮ ላለው ክፉ ነገር መንስኤው መች ሆነ ከዚያው ሆድ በስተቀር ለምንድነው አይሁድ የጨው ዘር የሆነ በሰራው ባልሰራው እየተኮነነ ኦስፊሽ ላይ አይሰሩ እንዲያ የተሰራ አይደለ ለፍሉስ አይደለ ለእንጀራ ቦስኒያስ ምን ሆነ ጋዛስ ምን ተወራ ቤት እየፈረሰ ሰው ላይ ቤት ሲሰራ ሩዋንዳስ ምን ሆነ እዚሁኛው ሰፈር ቱትሲ እየታጨደ እንደ ጤፍ ሲከመር ሰው እንደ ዘንጋዳ በጉድጓድ ሲሰፈር ምስራቅና ምዕራብ እስላምና ማራ ምንድነው እምነቱ ስነ መለኮቱ ተብሎም ይጠራ ምንድነው ምግባሩ የክፉ የደጉ ያግባቡ የነውሩ የተላይ ነው ድንበሩ አቦ የምታውቁ እስቲ ተናገሩ እኔንስ ቸገረኝ ነውር ያልኩት ነገር እየዋለ ሲያድር ደግ እየተባለ ይሄዳል መሰለኝ ሰው ከሰው ቤት ገብቶ የሰው መሰብ ከፍቶ ሲበላ ሲጠጣ ሲያቅፍ የሰው ሸጋ እየቀነጠሰ ሲጥል የሰው ሎጋ ነፍስ ረክሶ ሲውል ጥንቡን ሲጥል ስጋ ምን አለ ክርስቲያን ምን አለ ይሁዲ ሙስሊም ምን አወራ ሙስሊም ምን አወጋ ምንድነው ህሊና ምንድነው ሰውነት ምንድነው ቅዱስ ቃል ምንድነው ሃይማኖት ምንድነው ንግግር ምንድነው አንደበት ሰው በሰው ሲጠፋ ዝም ከተባለበት ከእንሰሳት ካራዊት የሰው ልዩነቱ ይመስለኝ ነበረ ግብረ ገብነቱ በአንተም አትወደውን ሰው ላይ ሰው ማለቱ ግን ከቶም አይደለ ይሄ ሰው ባህሪ ትመስክር አዱኛ ሁሌም አንድ ፈሪ ትናገር ምድሪቱ ስንቱ እየተገፋ ስንቱ እየተደፋ የወደቀባቱ የተጣለባቱ ትጠየቅ ትናገር ይሻላት እንደሆን ከሰው አራዊቱ ቋንቋህን ባላውቅም የሰማይ አሞራ እስቲ ልጠይቅህ ላውራ ካንተ ጋራ በሰማይ በራሪ በምድር ተሽከርካሪ መቼም ሰው አትፈራ ከአጽናፍ እስከ አጽናፍ ከዋልታ እስከ ዋልታ ሁሌ ስታንዣብብ ገመዱን የፈታ በሆድ የተረታ ስንት ሰው ስንት ነፍስ አይተሃል? አንተ ስለሆድ ስትል ስንት አይን አውጥተሃል? በልስቲ ተናገር ወርደህ ከሰው መሃል። አንተ ባትከሰውም ሰው አንተን ከሶሃል። አይን አወጣህ ብሎ ስጋ ነጭህ ብሎ እሱ የተወውን በየጥሻው ጥሎ። እና ምን ትላለህ? ሐሰት አልነጭሁም አይን አላወጣሁም ብለህ ትክዳለህ? ወይስ ያልተነጨ ሰው ዋስ ታገኛለህ? በልስቲ ተናገር የሰማይ አሞራ በሰው ያልተገፋ በሰው ያልተደፋ ያልሞተ ለእንጀራ ቁልቁል ተመልክተህ የምታየው ካለህ በልስቲ አንድ ጥራ። ይሄ ለጋዛ ሕፃናት የታሰበ በ2001 የገጠምኩት ግጥም ነው። ካሳሁን
1: ከጥበብ ማዕድ SBS Radio.
0: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ መከላከያ ሰራዊት አባላት የዩክሬንን ጦር ለማሰልጠን ወደ ፖላንድ ሊላኩ ነው። ዩናይትድ ስቴትስ እና አውስትሬሊያ ባህር ሰርጓጅ አቅርቦት ስምምነት በከፊል መለወጥ ተቃውሞን መቀስቀስ ጀምሯል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትሬሊያ። ቸር ይግጠመን።

0: እንደምን አምሽታችኋል አድማጮቻችን። ለአርብ ግንቦት 28 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ትናንት በችሎት ወቅት ስለተፈጸመ ግድያ
1: ይዞት የተነበረው ሽጉጥ ነው ሁለቱንም ዳኛውንና ባለቤቱን ተኩሶ እንደገደለ ነው።
0: ጦርነት እየበጣጠሰው ያለውን ምስራቅ አፍሪካን በሙዚቃ ሊያስተሳስር የሚተጋው ኢትዮጵያዊ ሙዚቃ ሰው መንገዳችን ነው።
2: ዌስት አፍሪካ የራሳቸውን ኦፈርስ ያደርጉ አፍሮቢት ያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሃውስ እና ማፒያኖ ያሉ ኦፈርስ ያደርጉ ዌስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል።
0: ሌሎችንም ዘገባዎች

0: አካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በተፈጸመው ጥቃት ለተጎዱ ወገኖች ሐዘናቸውን ገልጸዋል። ማምሻውን ጽፈት ቤታቸው ያወጣውን መግለጫ የተመለከተ ዘገባ እናስቀድማለን።
1: ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸው ህይወታቸውን ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የሰማቸውን ሐዘን ገልጸዋል። ይህ ጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገብኩት ባላቸው አውንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርቷል። አሁን ከመሻሸ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭትን ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። ጥቃቱን ተከትሎ ቢቢሲ በአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ቢጠይቅም መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙና የሃይማኖት ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸሙ የቆየው ጥቃት በርካቶች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድን የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አንዳንድ የአገሪቱ ኃይሎች ከኤርትራ ጋር እንደፈጠሩ ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴ ማንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጸሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ካለ በኋላ የጸጥታ ኃይሉ ግን እቅዳቸውን ማክሸፉን ገልጿል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኝ አዋሳኝ የአማራ ክልል አንዳንድ አካባቢዎች ላይ ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎችም እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። ከዚህም በተጨማሪ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ ይላል መግለጫው፣ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከሩና አለመሳካቱንም ይገልጻል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር።
0: በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ክርክር ሲያደርግበት የነበረውን የፍትሐብሔር ክስ ውሳኔ በመቃወም አንድ ግለሰብ ዳኛዋንና ባለቤቱን ችሎት ውስጥ በሽጉጥ ገድሏል። ይህን ጉዳይ በተመለከተ የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሚኒኬሽን ዳይሬክተር አቶ ጌታቸው ጣሰው ማብራሪያ ሰጥተውናል። አቶ ጌታቸው ጣሰው ማብራሪያቸውን የጀመሩት ድርጊቱ እንዴት እንደተፈጸመ በመግለጽ ነው።
2: እሺ፣ እኛም እንግዲህ እዛ ያሉት የአካባቢ መስሪያ ቤት ደውለን እንዳረጋገጥነው ትናንት ማታ ክስተቱ ትናንት ወደ 4 ሰዓት አካባቢ ነው የተከሰተው ወልመራ ወረዳ ፍርድ ቤት እና ተጠርጣሪው አቶ አቅናው በቀለ የሚባል ሲሆኑ እዛ ፍርድ ቤት የቤተሰብ ክርክር ጉዳይ ነበራቸው። ከዛ በፊት ከባለቤታቸው ጋር ክርክር ነበራቸው እና ፍቺ ተፈጽሞ ነበረ። ከዛ በኋላ የንብረት ክፍፍል ላይም ሲከራከሩ እንደነበረ ነው። ትናንትና ቀጠሮ አፈጻጸም ላይ እንዳለ ነው የተረዳ ነው ማለት ነው። የንብረት ክፍፍሉ አፈጻጸም ቀጠሮ ነበረ። በዛ ሰዓት ችሎት እንደገቡ ተጠርጣሪው እና ባለቤቱ ችሎት ላይ እንዳሉ ወይዘሮ አልማዝ መኮንን የምትባል ባለቤት እና ችሎት ላይ የነበሩ ዳኛ ወይዘሮ ወርቄ ፈቀልሳ ባሉበት በዛ ሰዓት ብይኑን እያነበቡ እያለ ይዞት የነበረው ሽጉጥ ነው ሁለቱንም ዳኛውንም እና ባለቤቱን ተኩሶ እንደገደለ ነው። የውሳኔውን ውጤት ደስ ስላላለው በውሳኔ ከዛ በተነሳ ነው እንግዲህ መግደል የቻሉ እንደዛ ነው ተረዳ።
0: ምናልባት ከዛ በኋላ ተጠርጣሪውስ በምን አይነት ሁኔታ ላይ ነው ያለው? ተይዘዋል ወይስ እንዴት ነው ያለው ሁኔታ?
2: ተይዟል። በዛም ሰዓት በራሱም ተኩሶ በሌላው ደግሞ በሌላ ፍለታማ መሳሪያ በጩቤም ራሱንም ወቅቶ ሊያመልጥም እየሞከረ ተይዞ ከዛ በኋላ ወደ ሆስፒታልም ተወዞ ነበረ። ዛሬ እንደሰማን ደግሞ ወደ ጳውሎስ ሆስፒታል ተልኮ በሪፈር እዛ እየታከመ በፖሊስ ክትትል ሆኖ ሕክምና ክትትል እያደረገ እንዳለ ነው።
0: ስለዚህ ራሱንም የማጥፋት ሙከራ አድርጎ ነበር ማለት ነው?
2: አዎ፣ በዛ ሰዓት ራሱንም በቃ ይህንን ድርጊት እንደፈጸመ ራሱንም ለማጥፋት ሞክሮ ነበረ። ግን ተርፎ ዋና እንግዲህ ምን እንደምን ውጤቱ በሐኪም የሚረጋገጥ ይሆናል ማለት ነው።
0: እንደው ለማምለጥ ሲሞክር እሳ በእርሱ ላይ የተፈጸመ ተኩስ አለ? ምናልባት ከጸጥታ ኃይሎች የእንደዛ አይነት ወሬዎችም በሶሻል ሚዲያ ላይ ስለተመለከትን ማለት ነው?
2: አይ፣ እንደዛ አይነት ምንም እንዳልነበረ ነው እዛ ላሉ ደውዬ እንዳረጋገጥኩ ራሱ ላይ ነው ራሱ ሽጉጥ ነው ራሱ ላይ እንደተኮሰ እና ከዛ በኋላም ደግሞ በጩቤ ነው ራሱን የወጋ እንደሰማሁ እንጂ ሌላ የጸጥታ አካላት ወደ እሱ የተኮሱት ምንም ነገር እንደሌለ ነው።
0: ምናልባት እንደዚህ ችሎት የሚገቡ ግለሰቦችን ባለጉዳዮችም ይሁኑ ሌሎች አካላትን የመፈተሽ ልምዶች የሉም ማለት ነው? ከዚህ ድርጊትም ጋር በተያያዘ የተደረጉ የተጀመሩ እርምጃዎችም ካሉ ይንገሩን።
2: አዎ፣ ከዚህ በፊት እንግዲህ ፍርድ ቤቶች ጥበቃዎች አሉ፣ የሚጠብቁት አሉ። እዛ ሰው ተፈትሾ ነው የሚገባ። በዛም በተጨማሪ ደግሞ ችሎት አስከባሪም ደግሞ ፖሊሶች አሉ። እነሱም በተጨማሪ ችሎት ሰው ሲገባ ልፈትሹ እና ሰላም የችሎቱን ሰላም አረጋግጦ የፍርድ አሰጣጡ ሰላማዊ እንዲሆን እንደዛ ነው ልምዱ ያለ። እንደዚህ አይነት ክስተት እንግዲህ ሲደረግ በጣም የሚያሳዝን ነው። ለወደፊት ግን ፍርድ ቤቶች እዚህ ላይ በጣም እንደሚሰሩ ጠቅሳለ። ይህን ጉዳይ በተመለከተ እዛ ሰውየው እንግዲህ የጤንነቱ ሁኔታ ሕክምና ተከታትሎ መጨረሻ ላይ እንደሚሆን ይከታተላል እዛ ያሉ ፖሊሶች። ሌላ ደግሞ እዛ ጥበቃ ላይ የሚሰራ የፍርድ ቤቱ ጥበቃ አለ። ጥበቃውና ችሎት አስከባሪዎቹ እዛ ተጠርጥሮ ተይዞ ነው ያሉት። ምርመራ እየተካሄደ ነው ማለት ነው። ጉዳይ እንዴት ነው መሳሪያ ይዞ መግባት እንዴት ነው የቻለው ድርጊቱን እንደተፈጸመው እና ሰውየውም ታከመ በኋላ ወደ ህግ ይቀርባል ማለት ነው። ሰዎቹም እንደዛ ነው ምርመራ ተጀምሯል ማለት ነው።
0: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። በሞቃዲሾ ለሁለት ቀናት የቆየው የግጭት ጋብ ማለቱ ተዘገበ። የመንግስት ወታደሮችና የተቃዋሚ ፖለቲከኞች ደጋፊ ሚሊሻዎች ሞቃዲሾ ውስጥ ለሁለት ቀናት ከተጋጩ በኋላ የሶማሊያ የጸጥታ ኃይሎች ግሩን በቁጥጥር ስር ማዋላቸውን የሀገሪቱ ማስተዋቂያ ሚኒስቴር ገልጿል። በሳህራ በረሃ ውስጥ እየተጓዙ ሳሉ መኪናቸው የተበላሸባቸው ቢያንስ 50 ሰዎች በውሃ ጥም መሞታቸው ተዘገበ። ተጓዦቹ በማሊ የሙስሊሞች ፌስቲቫል ላይ ታድመው እየተመለሱ ነበር። መንገደኞቹ በኒጀርና በአልጄሪያ መካከል ከመትገኘው ቁልፍ ስፍራ አሳማካ በ80 ኪሎ ሜትር ርቀት ላይ ሳሉ ውሃ እንዳለቀባቸው ተገልጿል። የቻይናው መሪ ጂ ጂንፒንግ ከሰባት ዓመታት በኋላ ለመጀመሪያ ጊዜ የረጅም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የአገሪቱ ብሔራዊ መገናኛ ብዙሃን ዘገበ። ፕሬዝደንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 መሆኑ ታውቋል። በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡ ተነገረ። ጦርነቱ በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገልጿል። ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅላት መጠየቋ ተነገረ። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ሙዚቃ ባለሙያ ነው ምን ሄደው። አንድ የሙዚቃ ባለሙያ እንግዳለን። ከአዲስ አበባ ወደ ናይሮቢ መጥቶ ለሶስት ዓመት ግድም ሙዚቃ ላይ ሲመራመር ቆይቷል። የሚመራመረው የምስራቅ አፍሪካ ሙዚቃዎች ላይ ነው። እየፈለገ ያለው ደግሞ አንዳች ቀጠናውን የሚያመሳስል የሙዚቃ ቀለም ነው። ፍለጋው ተሳካለትን? እንግዳችን መልሳለሁ።
3: ጉታ ባላለው ሙዚክ ዳይሬክተር እና ፕሮዲውሰር ነኝ። ይሄ አዲስ የለቀቅነው ፕሮጀክት ኢስት አፍሪካን አንድ ሊያደርግ የሚችል ሊያስተሳሰር የሚችል ካልቸራል ወይም ሶኒክ አይደንቲቲ አለውን ወይ ብለን ሪሰርች በማድረግ ከሪሰርች ነበር የጀመረው። ይህን ሪሰርች ስንሰራ ያገኘነው ምንድን ነው? ከሙዚቃ ኢንስትሩመንትም፣ ከቮካል ይሄ ከአዘፋፈን ስልትም፣ ከሪትምም ይሄ ከምት ጋር በተያያዘ ለምንና መቼ እንደሆነ ባይታወቅም ስፕሬድ ያደረገ ኢስት አፍሪካንም አፍሪካንም የሆኑ ዘይቤዎች አሉ ወይም የሚያስተሳስሩን ብዙ ነገሮች አሉ እና ከዛ ሪሰርች ተነሳንና ልክ ምዕራብና ደቡብ አፍሪካ ላይ እንደሚያደርጉት የሙዚቃቸውን ኢኖቬት አድርገው ሞደርናይዝ አድርገው ኤክስፖርት ማድረግ የሚችሉት ሁሉንም ሊያስማማ የሚችል ጥሩ ሞደርን ሚዚክ ወይም ኮንቴምፖራሪ ሚዚክ መፍጠር ከቻሉ በኋላ ነው እና ከዚህ ተነስተን ወደ አንዱ ማያደላ ሁላችንንም ሰብስቦ ሁላችንንም ራሊ ሊያደርግ የሚችል ሳውንድ መፍጠር እንችላለን ወይ ብለን ከዛ ሪሰርች ላይ ኤክስፐሪሜንቴሽኑን ጀመርን። ከሰላሳ በላይ አርቲስት ሙዚሽያን እና ሪሰርቸሮች ተሳተፉበት። ኤክስፐሪመንቱም ፕሮዳክሽኑም አለቀ። ላዩ ላይ ከስድስት ሰባት በላይ ቋንቋዎች አሉ፣ ከመሳይ ስዋሂሊ፣ ከአረብኛ፣ ከአማርኛ፣ ከኦሮምኛ፣ ከሌሶቶ ኤን ሞር ላንጉጆች አሉ። ብዙ ሊድ ኢንስትሩመንቶች ውስጥ ያሉት ባህላዊ ኢንስትሩመንቶች ናቸው፣ ግን አቀራረቡ ደግሞ በጣም ኮንቴምፖራሪ እና ሞደርን በሆነ መልኩ ነው እና ዩ ኖው ዌስት አፍሪካ የራሳቸውን ኦፈር ሲያደርጉ አፍሮቢት እያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሃውስ እና ማፒያኖ እያሉ ኦፈር ሲያደርጉ ኢስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል። ይኸው እሱም ደግሞ ይኸው ነው ብለን ለማለት የሚያስችለንም ፕሮጀክት ነው ሰርተን እያቀረብን ያለ ነው ማለት ነው።
1: ከባድ ጉዞ ይመስለኛል ሳስበው፣ ምክንያቱም በኢትዮጵያ ደረጃ ራሱ ልክ ፈረንጆቹ አፍሪካ ሲሉ ጨፍልቀው የማየት አባዜ እንዳለባቸው የኢትዮጵያ ሙዚቃ ስንል በጣም ብዙ ነው አይደል? ከዛ ደግሞ አገሮችን ምስራቅ አፍሪካ ብለን ደግሞ ስንገባ ጥልቅ እንደሚሆን ገምታለሁ። እና እሱ ጉዞ አንድ የጋራ ነገር ለማምጣት ፈታኝ አልነበረም ወይ?
3: በጣም ፈታኝ ነበረ። ምን መሰለህ፣ ይሄ ሁሉንም ነገር ላይ ልመልከተው ካልክ እጅግ በጣም ሰፊ ይሆናል። አይደለም የምስራቅ አፍሪካ የኢትዮጵያንም ብቻ በጣም በጣም ምን ልበልህ ሰፊ ነው። እኛ ግን የጀመርነው ምንድን ነው ከብዙ ይሄ ሲዝንድ ከሆኑ ሙዚሽያኖች እና ሪሰርቸሮች ጋር ዲስከስ አድርገን የሚያስተሳስረንን ምንድን ነው ነው ከዛ ነው የጀመርነው። የእኛ ሪትም ነው የምንለው አለ ችክችካ የምንለው ከዛ ነው የተነሳ ነው። ብዙ አርቲስቶች ጠራንና ስቱዲዮ ከሱዳንም፣ ከኬንያም፣ ከኢትዮጵያም፣ ከታንዛኒያም ዝም ብለን አጫውተን ኬት ይመስላችኋል አልናቸው። ደስ የሚለው ሁሉም ሰምተው ጣቴን ከስሬ እዚኛው ነው ማለት አልችልም ግን የኢስት አፍሪካ እንደሆነ ኮንፊደንት ነን ሲሉን ያንን ሰው እንዳገኘ ነው ብለን መተማመን ፈጠረብን። በዛ ዳይሬክሽን ቀጠልን እና ሙሉ ፕሮጀክቱን ያንን ይዘን ጨረስን እልሃለሁ።
1: በጣም ደስ ይላል። አሁን አጠገቤ አንድ ኬንያዊ ያለ ዴቪስ ሙዋሳሮ ይባላል፣ የድምፅ ኢንጂነራችን ነው እና የአገሬን ሙዚቃዎች አልወድም ይላል የኬንያ እና ወደ ምዕራቡ በጣም ይሳባል። የራሳችንን ነገር ስላላገኘን ነው ወይስ
3: እሱ የሚለበትን ብዙ ወጣቶች የሚሉት ነገር ነው። ለመሰለ አፍሪካን ወይም ኢስት አፍሪካን ሚዚክ ከተባለ ዩዥዋሊ በምን መልኩ ነው የሚቀርበው? በትራዲሽናል ሳውንድ ነው። ሞደርን ሲባል ደግሞ አብዛኞቹ አዶፕት ነው የሚያደርጉት፣ ወይ ሂፕሆፕ ይዘፍናሉ ወይ ሶል ይዘፍናሉ። የሀገራቸውን ዘይቤ መጨመር ሲፈልጉ ደግሞ ላዩ ላይ አንድ ትራዲሽናል ኢንስትሩመንት ወይም ደግሞ ቋንቋቸውን ጣል ያደርጉበታል እንጂ ይሄ ከስር ከስኬሌተኑ ጀምሮ ትሩሊ ኢስት አፍሪካን የሆነ ሳውንድ ቢልድ እናደርግ የሚሉ ፕሮጀክቶች ብዙም አላገኘንም። ሶ ወጣቱ ስፔሻሊ ወደ ውጭ ወደ ምዕራቡ ሙዚቃ ይሳባል የምልበት ምክንያት ለዛ ነው። ከምንም ጊዜ በላይ ጄንዚዩም ሚሌኒያሉም ሞር ከትራዲሽኑ እና ከሩትሱ ጋር ኮኔክት ማድረግ የሚፈልግበት ሰዓት ነው እና ያንንም ሰዓት ተጠቅመን ነው እኛም ይሄን ነገር ልናቀርብ የቻል ነው።
1: እዚህም ሌላም ቦታ ሙዚቃ ስንሰማ ኬንያም ይሄ የከሚሴን ይመስላል ይሄ እንትንን ይመስላል ትንሽ እንትን አይመስል የምንላቸው ነገሮች አሉ። በእናንተ ጥናት ከኛ አገር ጋር ተዛምዶ ያላቸው እንዴ እንዴት እዚህ ሊገኝ ቻለ ያስባሏችሁ? የሙዚቃ ምቶች፣ መልኮች፣ ቀለሞች አሉ
3: እንዴ? ከምታስበው በላይ በተለይ ይሄ የትራቨል የማድረጉና የሙዚቃ ላይ ኢንተረስቱ ሲኖር አክሰሱ ሲኖር እንደዚህ ኢንፎርሜሽኖችን ለማግኘት በጣም እየተገረምክ ነው የምትሄደው፣ ምን ያህል እንደምንመሳሰል ማለት ነው። አሁን ዌስተርን ላይ ሎ ምናምን ላይ የነሱ በጣም ሙዚቃቸው የሚያምር ሙዚቃ ነው እና ከሚጠቀሙትም ስኬል ከአዘፋፈን ስልታቸውም ከዛም አልፎ ደግሞ አሁን ኢትዮጵያ ላይ ለምሳሌ የኛ ነው የምንላቸው የሙዚቃ ኢንስትሩመንቶች አሉ፣ ክራር፣ ማሲንቆ፣ በገና አይደለም? የራሳቸው ቨርዥን አለ እዛ። ራሱን ቁጭ ቅኝቱ ትንሽ ይለያል እንጂ ማሲንቆ ኦሩቱ ተብሎ አለ እዛ፣ ክራር ኛቲቲ ተብሎ እዛ አለ፣ በገና ኦቦካኖ ተብሎ አለ። ከዛ አልፎ ብትወጣም እቁብ፣ እኛ እንቁብም የኢትዮጵያ ነው የምንለው እቁብ እዛ አለ። ጠጅ እዚህ ኢትዮጵያ ነው የምንለው እነሱ ጋር ሙራቲና ይሉታል እንጂ አለ። ከዛው ከሃኒ የሚሰራ ከማር የሚሰራ እና
1: ኦራሌውም ሰምቻለሁ
3: አለ አደለ? ኤግዛክትሊ እሱን እኮ ነው የምልህ።
1: አጃጃም
3: ሞልበያ ሞልበያ። የሚገርምህ ነገር ጥናቱን ስታደርግ ወይም ኦፕን ስትሆን ከሚያለያዩን ይልቅ የሚያመሳስሉ ነገሮች በጣም ብዙ ነገሮች እንዳሉ ትረዳለህ። እና የሙዚቃም ስልቱ ላይም እንደዛ ነው የተረዳ ነው። የሙዚቃ ኢንስትሩመንቶቻችንም ላይ ያዘፋፈን ስልቶቻችንም ላይ አልፎም መጠጦቻችንም ላይ ምግቦችንም ላይ የሚያመሳስልን ነገር አለ። በእነዚህ ሀገሮች መሀል የሶፍት ዲፕሎማሲውም ዳያሎግም ኮንቨርሴሽንም ብዙ ቻነሎች ኦፕን ስላልሆኑ በየራሳችን በርዘግተን እየሰራን ስለሆነ ኢንፍሉዌንሱም ደግሞ ካለ ከጎረቤት ሳይሆን ከሩቅ ከባህር ማዶ ስለሆነ ነው እንጂ እነዚህ ቻነሎችን መክፈት ከተቻለ የኔም ካምፓኒ እዛ እንግዲህ ኬንያ የከፈትኩት ዳራጃ ነው የሚባለው። ዳራጃ ማለት ድልድይ ማለት ነው። ካምፓኒውን የከፈትኩበት ምክንያት ድልድይ ብሪጅ ለማድረግ ነው። እነዚህን ካልቸሮች፣ ኮንቨርሴሽኖች እና ዳያሎጎች መፈጠር እንዲችሉ የኢስት አፍሪካን ኤሰንስ ሙዚቃውን ይሄ ምንድን ነው ይሄ ምንድን ነው የሚባለው ፊሊንጉን ያለውን ለመፍጠር ግን ስፔሲፊካሊ ከዚህ ሀገር ነው ብለህ መጠቆም ልትችልበት የማችለው አይነት ሙዚቃ ነው ለመስራት የሞከር ነው። እስቲም እንግዲህ እናንተም ሰሙትና እንደፈጠራችሁ ትናግሩናላችሁ።
1: እሺ፣ እናጫውቷል። የዚህ ሀገር ይሄ ሙዚቃ የእኛን ሀገር ይሄን ይመስላል በሚል ደረጃ ያስገረሙ ምስሎች አሉ ምታስታውሰው?
3: በተለይ ይሄ ኖርዘርን ኬንያ ብታየው ከኢትዮጵያ ሳውት ጋር ይመሳሰላል። የኢትዮጵያ የኢስተርን ሙዚቃዎች ከሱዳን ጋር ይመሳሰላሉ በጣም። የኖርዝ ኢስት ደግሞ ለምሳሌ የሱዳን ይሄ ሀዳንዳዋ ቤጃ የሚባሉት ትራይቦች ሙዚቃ ብታየው ከኤርትራ ዌስት ኤርትራ ጋር ካለው ሙዚቃ ጋር በጣም ይመሳሰላሉ። እኛ ሀገር ችክችካ ብለህ ደግሞ የምንጠራው ሙዚቃ ብዙ ጊዜ ይሄ ጉራግኛም ላይ ያለ አማርኛ ሙዚቃም ላይ ያለ እሱን ብትመለከተው አሁን ይሄ ምንድን ነው ይሄ ታንዛኒያ ላይ ምድዋራ ከሚሉት ጋር ሴሻልስ ሞሪሸስ ላይ ሴጋ ከሚሉት ጋር ኮስታል ኬንያ ላይ ደግሞ ቻካቻ ከሚባለው ሙዚቃ ጋር ተመሳሳይ ነው። ቴምፖ ሊለያይ ይችላል እንጂ ወይም ኤነርጂው ከፍ ወይም ዝቅ ይላል እንጂ ተመሳሳይ ምት ነው።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም ቢቢሲ ኒውስ አማርኛ የፌስቡክ ገጻችንን ጎብኙ። ሰኞ ምሽት እስክንገናኝ መልካም ቆይታን በመመኘት የዛሬውን በዚያ በቃን። ጤና ይስጥልን።
4: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት